0: እና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎር ደ ላስተ ማርቴ ግሎሪያ